0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 21 ሰነ ልክዕ ፍርቂ መዓልቲ ኣብ ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ክርስቲያን ምእመናን ንተልኽኦም ኣብ ብሕታዊ ርክብን ኣስተንትኖን ስሩ ክሰዱ ተማሕጺኖም ካብቲ ምስ ክርስቶስ ዘለዎም ጥቡቕ ርክብ ብርታዐ ብምርካብ ኣብ ኩሉ ኩነታት ብተስፋን ብፍቕርን ብጽንዓትን ወንጌል ክምስክሩ እውን ተላበዉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘዕረግዎ ጸሎት መላእከ እግዚኣብሔር ንክርስቲያን ምእመናን ሓቀይና ወንጌላዊ ተልእኾ ካብ እስትራቴጂን ወይ ቴክኒካዊ ስራሓት ዝርከብ ዘይኮነስ ካብ ጸሎትን ስቕታን ኣስተንትኖን ዝምዕብል ከምኡውን ኣብ ብሕታዊ ርክብ ምስ ክርስቶስ ከም ዝምንጩ ኣዘኻኸርዎም። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ናብ ስብከተ ወንጌል ዝለኣኸሉ ካብ ወንጌል ማቴዎስ ዝተወስደ ናይ ዕለቱ ንባብ ብምስትንታን ኣብቲ ጐይታ ዘቕረበሎም ጻውዒት ከተኩሩ ተላበውዎም። ነዚ ኣብ ጸልማት ዝነግረኩም ዘለኹ ብብርሃን ስበኽዎ፣ ነቲ ብሕሹኽሹኽ ዝሰማዕኩምዎ ኸዓ ኣብ ናሕሲ ወፂኢኩም ስበኹ ክብል ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ነገሮም። ርእሰ ሊቃነ ጳጳሳት ልዮን ኣስተንትኖኦም ብምቕጻል ኣብ መንጎቲ ብብሕቲ ዝስማዕን ብግህዶ ዝእወጅን ወንጌል ዘሎ ፍልሊ ኣተኲሮም ብምስትንታን ድማ ወንጌል ብተኣማንነት ክእወጅ ዝኽእል ንመጀመርታ ግዜ ብብሕቲ ምስ እንምኮሮ ጥራይ ከም ምዃኑ ገለጹ። ወንጌል ምስባኽ ብቐዳምነት ነፍስ ወከፍ ፍሉይ ዝኾነ ብሕታዊ ምርኻብ ምስኡ ምክፋል ምዃኑ የዘኻኽረና ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ውፅኢታውነት ክርስትያናዊ ምስክርነት ብቐዳምነት ኣብ ሜላታትን ጥሪትን ዘይኮነስ ኣብ ተግባር መንፈስ ቅዱስ ኣብ ቅንዕና ናይቲ ኣመንቲ ንጸጋ ኣምላኽ ዝህብዎ ምላሽ ከም ዝምርኮስ ገለጹ። ብርታዓየ ናይ ዝኾነ ይኹን ሃዋርያ ካብ ቴክኒክን ናውትን ሓሊፉ ካብ ዕዮ መንፈስ ቅዱስ ካብ ሓቅነት እቲ ንህቦ መልስን እዩ ዝመጽእ በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ንትምህርቲ ቅዱስ ቶማስ ዘኣኩናስ ብምዝካር ስብከት ክብሃል እንከሎ ነቲ ዘስተንተናዮ ንኻልኦት ምትሕልላፍ ማለት ከም ምዃኑ ገለጹ። ርእሰ ሊቃነ ጳጳሳት ወሲኾም ነቲ ኣስተንትኖ ናይቶም መንፈሳውያን ሰባት ጥራይ እዩ ዝብል ሓሳብ ብምንጻግ ኣስተንትኖ ንሒደት ቅዱሳን ወይ ፈለስቲ ሰብ ፉይ ህይወት ጥራይ እተሓጽረ ፍሉይ ተመክሮ እዩ ኢልና ክንሓስብ የብልናን ብምባል ኣመልከቱ። ኣብ ክንድኡስ ነፍስ ወከፍ ክርስቲያን ንኣምላኽ ንምስማዕ ንሓጐስን ሻቕሎትን ብሕድሪ ናብ ኣምላኽ ንምውፋይን ከምኡውን ኣብ ቅድሚኡ ንዘሎ ህይወት ንምግምጋም ኣብ መዓልታዊ ሓላፍነታት ብስቕታ ከስተንትን ተጸዊዑሎ ክብሉ እውን ተላበዉ። ቅዱስ ኣቦና ቀጺሎም ከምዚ ዝኣመሰለ እዋናት ንምእመናን ዝያዳ ኣብ ጽኑዕን ንቑሕን እምነት ንኽዓብዩን ኣብ ኩሉ ኩነታት ብርሃን ወንጌል ከንጸባርቑ ዘኽእሎም እሙናትን ናጻን ደቀ መዛሙርቲ ንክኾኑ ዝሕግዞም ከም ምዃኑ እውን ኣስመሩሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ናብቲ ታሪኻዊ ትሕዝቶ ወንጌል ማቴዎስ ምልስ ብምባል እዚ ወንጌል እዚ ነቶም ጽልእን መስጐግትን ዘጋጥሞም ማሕበረ ሰባት ከም ዝዛረቦም ኣዘኻኺሮም። እቶም ቀዳሞት ክርስቲያን ሎሚ እውን ኣብ ገሊኡ ክፋላት ዓለም ንዝርከቡ ምእመናን ዘጋጥሞም ዘሎ ብዙሕ ብድሆታት ኣመልኪቶም እውን ኣስተንተኑ። ተስፋ ምቑራጽን ድኻምን ወይ ፍርሒ ንኽዕብልል ዘጋጥም ዘሎ ፈተናታት ዓብዪ እዩ በሉ። ኣስዕብ ኣቢሎም ድማ ሕጂ እውን እቲ ሽዑ ዝነበረ ትምህርትታት ኢየሱስ እሙናት ኮይንና ቃሉ ምስባኽ በዳህ እዩ። ንጽሊ ብፍቕሪ ንትዕቢት ብትሕትና ንተስፋ ቝርጸት ከኣ ብትዕግሥቲ ምላሽ መሃብ በዳህ ኮይኑሎ በሉ። በዚ ምኽንያት እዚ ይብሉ ርእሰ ሊቃነ ጳጳሳት ንክርስትያን ምእመናን ምስ ጐይታ ጥቡቕ ርክብ ምምስራትን ኣብ እምነት ሱር ምስዳድን ተልኾኦም ከዕምቑ ኣተባብዕዎም። እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ናይ ወንጌል ሓሴት ዘርእስተ ሓዋርያዊት ምዕዳኖም ንዝመሃርዎ ትምህርቲ ኣቃልሑ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ዝኣስተምህሮ ሰኔ 21 2018 ዓመተ ምህረት ነዚ ሰንበት እዚ ዘሰኒ መዝሙር ናክብር ሰንበቶ በጽድቅ። ንሎሚ ዝንበብ ቃል ወንጌል ካብ ወንጌል ማቴዎስ ካብ መበል 22 ምዕራፍ ካብ ቁፅሪ 1 ክሳብ 14 ኢየሱስ ከም ብሓድሽ ብምስላ ከምዚ ኢሉ ነገሮም፣ መንግስቲ ሰማያት ንወዱ መርዓ ዝገብር ንጉስ ትመስል። ንሱ ከዓ ነቶም ናብ መርዓ ዝተዓደሙ ክፅውዖም ኣገልገልቱ ለኣኸ ክመፁ ኣይደለዩን። መሊሱ ድማ ነቶም ዕዱማት እንሆ መኣደይ ኣዳልየ ኣለኹ፣ ሰባብሕተይን ኣስዋረይን ሓሪደየ ኩሉ ተዳልዩ ሎ እሞ ናብ መርዓይ ንዑ በልዎም ኢሉ ካልኦት ኣገልገልቱ ለኣኸ። እቶም ዕዱማት ግና ሸለል ኢሎም ከዱ። ገሊኦም ናብ ግራቶም ከዱ፣ ገሊኦም ከዓ ናብ ንግዶም ከዱ። እቶም ዝተረፉ ከዓ ነቶም ኣገልገልቲ ሒዞም ኣዋረድዎምን ቀተልዎምን። እቲ ንጉስ ተቆጢዑ ወታሃደራቱ ልኢኹ ነቶም ቀተልቲ ኣጥፍኦም፣ ከተማኦም እውን ኣንደደ። ሽዑን ኣገልገልቱ መርዓይሲ ዝተዳለወ እዩ። ግና ኸ እቶም ዝዓደምናዮም ኣይበቁ።

ኩም ጸልማት ኣውፂኡኩም ደርቢይዎ ከመይ ፅውዓት ብዙሓት ሕርያት ግን ውሑዳት እዮም። ነዚ ናይ ሎሚ ሰንበት ዝኣስተምህሮ ከም መበገሲ ኣስተንትኖና ክንገብሮ ንኽእል ልብሰ መርዓ ለቢስካ ምምፃእ ብዝብል ኣርስቲ ክንሕር እዮ። ካብ ኣባ ገሪማ 17 ሰነ ክሳዕ በኣተ ክረምቲ 25 ሰነ ዘሎ ኣብ ስርዓት ልጡርግያና ዝኣስተምህሮ ተባሂሉ ይፅዋዕ ሓንቲ ወይ ክልተ ሰናብቲ ዝሓዘ እዩ። ዕለተን ሰንበት ዕድሜና ኣኽቢርና ኣብ መኣዲ ክርስቶስ ክንሳተፍ ዝተሰርዐት ዕለት እያ። ኩሎም ናይ ሎሚ ንባባትና ኣብ ቤት ኣምላኽ ዕዱማት ከም ዝኾንና እዮም ዝነግሩና። ብፍሉይ ወንጌል ማቴዎስ ብምሳሌ ገይሩ ኣብ መኣዲ ኣምላኽ ዕዱማት ከም ዝኾንና እሞ ልብሰ መርዓ ለቢስና ክንቀርብ ከም ዘለና ይነግረና። ኣብ ወንጌል ማቴዎስ ኢየሱስ በቶም ቀረባ ደቂ ዓዱ እቶም ነቲ ኩሉ ዘስተምህሮም ተኣምራታት ዝገብሮ ርእዮም ምቕባል ናይ ዝኣበይዎ እዩ ዝነግረና። እቲ መልእኽቲ ንሊቃነ ካህናትን ዓበይቲ ዓድን ንመራሕቲ ሃይማኖትን ብሓበራ ዝተዋህበ እዩ ነይሩ። እቲ ምሳሌ ኣብ ሰለስተ ዝተፈላለየ ክፍሊ ተመቒሉ ንረኽቦ። መጀመርያ ክልተ ዕድሜ ናብቶም ክመፁ ዝተዓደሙ ተላኢኹ፣ ካልኣይ ሓበራዊ ዕድሜ ንኩሎም ድኻታትን ፅጉማትን ተላኢኹ፣ ሳልሳይ ኣብ መርዓ ክሳተፉ ከም ማልእዎ ዝነበሮም ነገራት ከም ዘሎ ንርኢ። ማቴዎስ ዘዘንትወልና ዘሎ ምሳሌ ብዛዕባ መንግስቲ ኣምላኽን ብዛዕባ እቶ ኣብቲ መንግስቲ ኣባላት ዝኾኑ እዩ። ብኣምሳል ሓደ ንጉስ ንወዱ መርዓ ዝገብር ይነግረና። ኣብ ኢሳያስ ነቢ ኣብ መበል 25 ምዕራፍ ካብ 6 ክሳብ 10 ዘሎ እንተርእየና እንተንበብና ብዛዕባ ኣምላኽ ንህዝቡ ኢሉ ዝቕርቦ ዓብዪ ምሳሕ ዝነግር ነንብብ። ኣብኡ ዝበለፀ ዝደረቐ ነቢትን ብስቡሕ ስጋን ኣንጉዕን ዓብዪ ምሳሕ ከዳልውሎም እዩ። እግዚኣብሔር ኣምላኽ ንንብዓት ካብ ዓይኒ ኩሎም ክደርዝ እዩ። ኣብኡ ድሕነትን ተስፋን ኩሉ እዩ፣ ምክንያቱ ኣድሒንና እዩ ዝብል ቅድሚ ዘመናት ዝተነበዮ ነዚ ምሳሌ ኢየሱስ ዘስምዕ ንርኢ። ኣብ ወንጌል ብምሳሌ ክዛረብ እንከሎ ዕሙቕ ምስጢሩ ክንርዳእ ኢሉ ዝገበሮ እዩ። ዕድሜ ኣብ መኣዲ ኣምላኽ። ኣብዚ ምሳሌ እቲ ንጉስ ንኣገልገልቱ ኣብ መርዓ ወዱ ክሳተፉ ክዕድሙ ኣብ ኩሉ ይሰዶም። እዚ እቲ ኣምላኽ ኣብ ብሉይ ኪዳን ንብዙሓት ነቢያት ኣምላኽ በብእዋኑ ንህዝቢ እስራኤል ኣብ ፍቕሩን ኣገልግሎቱን ክነብሩ ኢሉ ዝሰዶም ዝነበረ እዩ ዘመልክት። እንተኾነ ክመፁ ዕድሚኡ ከኽብሩ ኣይከኣሉን። ካልኦት ልኡኻት ሰዲዱ፣ እንሆ መኣደይ ኣዳልየ ኣለኹ፣ ኩሉ ተዳልዩ እዩ፣ ንመርዓ ንዑ ኢልኩም ንገርዎም ኢሉ ልኢኹ። ኩሉ ግዜ ኣብ ቅዱስ መፅሓፍ እንተተመልከትና ኣምላኽ ክፅውዕ እንከሎ ቁልጡፍ መልሲ ይደሊ። ንመፀዋዕታ ኣምላኽ ክንምልስ እንከለና ሕጂ ኢና ክንምልሶ ዝደልየና። ፅባሕ ድሕሪ ፅባሕ ክሓስበሉ ዝብል ኣብ መፀዋዕታ ኣምላኽ ኣይሰርሕን እዩ። ብቑዕ መልሲ ክትህብ ኩሉ ግዜ ንቕሕካ ምንባር የድሊ። ኣብዚ ዝተነበና ወንጌል ግን ከምኡ ኣይኮነን ዝኸውን ዘሎ። እቶም ዝተዓደሙ ኣብቲ ዕድሜ ኣይግደሱን፣ ብክልተ መገዲ ዘይምግዳሶም ይገልፁ። ኣብ ዓለሞም ጥራሕ ይግደሱ፣ ናይ ካሊእ ኣይግድሶምን። ዳርጋ ንስኻ ንኣኻ ዝኸውን ግዜ የብልናን ይብሉ። ብካልእ ከዓ ነቶም ልኡኻት ንጉስ ሒዞም ኣዋሪዶምን ቀተልዎምን። ኣብ ርእስና እንተተመለስና ክንደይ ካባና እዮም ከምቶም ቀዳሞት ዝኾንና? ክሳብ ክንደናይ ኣብዚ እዋን ንመፀዋዕቲ ኣምላኽ ልብና ዓፂና ኣብ ኩሉ ራይናን ጥቕሚ ርእስናን ቀዳምነት ሂብና ኣብቲ ንዳሕረዋይ ዋሕስ ክኾነና ዘይክእል ነገራት ጥራሕ ኣድሂብና ንነብር ኣለና። እቲ ንጉስ ነቶም ልኡኻቱ ዘዋረድዎም ምስ ሰምዐ ወተሃደራቱ ልኢኹ ነቶም ቀተልቲ ኣጥፍኦም ከተማኦም እውን ኣንደደ። እዚ ምናልባት ማቴዎስ ምስቲ ኣብ 70 ዓመተ ምህረት ብሮማውያን ወታደራት ኣብ ልዕሊ ኢየሩሳሌምን ህዝባን ዝወረደ ከተሓሕዞ ኢሉ ዝበሎ እዩ ዝመስል። ኣብዚ እዋን እንተርእና ሰበኽቲ ወንጌል ኣብ ብዙሕ ቦታታት ይእስሩ፣ ይሳቀዩ፣ ኣብ ገለ ከዓ ይቕተሉን ኣለው። ቀዳሞት ዕዱማት ምምፃእ ምስ ኣበዩ ካልኦት ልኡኻት ሰዲዱ ኣብ ቀራና መገዲ ከይድኩም ዝረኸብኩምዎም ክዕድሙ ይልእኮም፣ ምክንያቱ መርዓይ ተሰናድዩ እዩ ዘሎ ይብሎም። ኣብዚ እዋን ነቲ መፀዋዕታ ንጉስ ክኽብሩ ይሕተቱ። እቶም ልኡኻት ኣብ ሃብታማትን ዓበይቲ ዓድን ኣይኮኑን ዝለኣኹ፣ ኣብ ኩሉ ቀራና መገዲ ከይዶም ዝኾነ ሰብ ክዕድሙ ይነግሮም። ኣብ ግዜ ኢየሱስ ኣብ ኣፍ ደገ ከተማታት ብዙሓት ሓፋሽ ህዝቢ
ከምኡ ድኻታትን መኽፈልቲ ቐረፅን ዝሩጋትን ኩሎም ብኩሉ ዝተጸልኡ ነጋዶን ኮታስ ኩሎም ንዑቓትን

0: ይርከቡ ነበሩ። ስለዚ እንታይነቶም ብዘይገድስ ኩሎም ጥዕያትን ዘይጥዕያትን እቲ ዳስ መርዓ ክሳብ ዝመሊእ ክዕድሙ ንጉስ ልኡኻቱ ለኣኸ። ኣብዚ ሕሩይ ህዝቢ የለን፣ ከምኡ ፍሉያት ዓበይቲ ዓዲ ዕዱማት የለውን። እዚ ኣምሳል እታ ክርስቶስ ዝሰርዓ ቤተ ክርስትያን እዩ። ማለት ቤተ ክርስትያን እንታይነቶም ብዘየገድስ ንኩሉ ኣብ ሕቕፉ ከምፅኡ ትዕድም እያ። ቤተ ክርስትያን ቅድሚ ሕጂ ነይራ፣ ድሕሪ ሕጂ እውን ክትነብር እያ። ቤተ ክርስትያን ናይ ቅዱሳንን ሓጣእንን እያ። ሓደ ነገር ኣሎ ኩሉ ግዜ ክንዝክሮ ዘለና፣ ኣብ ቤተ ክርስትያን ሓደ ፈተና ኣሎ። ንገለ ሰባት ቀዳምነት ወይ ኣልዕል ኣቢልካ ምርኣይ ወይ እውን ብትሕዝቶ ገንዘቦም ምኽባር፣ ንገለ ከዓ ኣንእስ ኣቢልካ ምርኣይ ሓደ ኩሉ ግዜ ንቤተ ክርስትያን ድኹም ጎኒ ዝገጥማ እዩ። ብርግፅ ጥዕያት ውፍያትን እሙናትን ኣባላት ጥራሕ ክህልዉ ፅቡቕ እዩ። እንተኾነ እዚ ነቲ ፍቕሪ ኣምላኽ ናብ ኩሉ ዝበፅሕ ዝውክል ኣይኮነን። ከምዚ ዝበለት ቤተ ክርስትያን ካቶሊካዊ መልክዕ የብላን፣ ከምኡ ናይ ኩሉ ቤተ ክርስትያን ኣይኮነትን። ባህሪ ቤተ ክርስትያን ብኩሉ ዝቆመት እያ፣ ብፃድቃንን ብሓጥኣንን። ተፃራሪ ነገራት ኣብ ኩሉ ቀራና መገዲ ከይድኩም ንዝኾነ ዝረኸብኩምዎ ዓድሙ ኢሉ ከብቅዕ ሓደ ልብሰ መርዓ ዘይለበሰ ዕዱም ኣብ ዳስ ምስ ረኣየ ወዩ ዓዳሚ ንጉስ ክቆፅዕዎን ኣብ ቦታ ውርደትን ስቃይን ክወስድዎ ክእዝዝ ንርኢ። እዚ ዝፃረር ዶ ኣይመስልን? ኣብዚ ብዙሓት ክንሓስብ ክንሓትትን ንኽእል። እዚ ሰብ ኣብ ስራሕ ፀኒሑ ንገፁ ክኣቱ እንከሎ ንዓ ኣልግስ ዕዱም ኢኻ ኢሎሞ ይኾኑ ወዮም ዓደምቲ፣ ወይ እውን ድኻ ፀጉም ዘላቶ እታ ተኸዲንዋ ዘሎ ጥራሕ ክትከውን ትኽእል እያ። ስለዚ ስለምንታይ ልብሰ መርዓ ክኽደን ተደልዩ? ኣብዚ ክንርድኦ ዘለና እዚ ምሳሌ ፍልይ ዝበለ መልእኽቲ እዩ ዘመሓላልፈልና። ኣይሁድ ንቓል ነቢያት ከምኡ ንትምህርቲ የሱስ ነፂጎም፣ ስለዚ ኣብ ቦትኦም ካልኦት ድኻታትን ዝሩጋትን ኣረምያንን ተዓዲሞም። ኣብ መርዓ ክትዕደም ከለኻ ልብሲ መርዓ ክትለብስ ይግባእ እምበር ምስ ረሳሕን ጨርቃምን ክዳን ኣብ መርዓ ክትመፅእ ክብሪ የብሉን። እዚ ነቲ ዝዕድመካ ዘሎ ዘይምኽባርን ከምኡ ነቶም ምሳኻ ዝዕደሙ ዘይምኽባርን እዩ። ኩሎም ኣብ መርዓ ዝተዓደሙ ከም ዕዱማት መርዓ ክኾኑ ግድን እዩ። ኣብ ግብሪ ክንርእዮ ከለና ቤተ ክርስትያን ኣብ ደጋኣ ንኩሎም ጻድቃንን ሓጥኣንን ከፊታ እያ እትፅበዮም። እንተኾነ እቲ ሓጢኣተኛ ኣብ ቤተ ክርስትያን ክኣቱ ብወገኑ ክገብሮ ዝግብኦ ምስንዳው ከምኡ ንስሓ ሓጢኣቱን ክገብሮ ዝግብኦን ኣለዎ። ካብቲ መስመር ስሒቱ ዘሎ ሂወቱ ወፂኡ ኣብ ኣምላኽ ዝምለሰሉ ድልየትን ፃዕርን እንተዘየርእዩ ኣብ መርዓ ክሕወስ ኣይግባእን። የሱስ ንኩሎም ሓጣኣንን መኽፈልቲ ቀረፅን ዝሩጋትን ክቕበሎም እንከሎ ስቕ ኢሉ በቲ ዘለዎ ሂወት ክቕፅሉ ኢሉ ኣይኮነን። ክንስሑን ካብቲ ዘለዎ ሂወት ክወፁ እሞ ሓድሽ ሂወት ክለብሱ ኢሉ እዩ። እምነትካ ኣሕውያትካ ካብ ሕጂ ንድሓራ ይተኣብስ ንዓስዓበኒ ክብሎም እንከሎ ንሓድሽ ጉዕዞ ሂወትን እምነትን እዩ ዝፅውዖም ነይሩ። ኣብ መወዳእታ እታ ምሳሌ ብሓደ ንፁር መልእኽቲ ትውድእ። ፅውዓት ብዙሓት እዮም፣ ሕርያት ግን ውሑዳት እዮም። ዘሕዝን ሓቂ እዩ። ነፍሲ ወከፍ ኣብ ሂወቱ ፍቕሪ ኣምላኽ ከስተማቕር ዕዱም እንከሎ ውሑዳት ጥራሕ ኣብ ሂወቶም ኣዋሃይዶም ይነብሩ። ዝበዝሑ ነቲ ዋሕስ ኣለዎ ኢሎም ዝሓስብዎ ድሕሪ ገንዘብ፣ ድሕሪ ረብሓ ስጋ፣ ምቾት ዓለም፣ ስልጣንን ግዝኣትን ካልእን ክጎዩ ይረኣዩ። እዚ እዩ ብዝሓደ ድሕሪኡ ዝጎዩ ወላ እኳ ዘይምቕሳንን ስቃይን ዝበዝሖ ምዃኑ እናተፈልጠን ከሎ። ኣብ ማሕበር ክርስቶስ ሙሉእ ኣባልነት ክህልወና መምዘኒ ነገራት ግድነት እዩ። ኣባላት ቤተ ክርስትያን ዘብለና መጀመርያ ምልኣት ምስክርነት ወንጌል ክንለብስ ኣለና። ሓደ ዘይንሳሕ ወይ እውን ህዝባዊ ሓጢኣት ዝገብር ማለት ከም ኣብ ግብሪ ሸበራ ዝሕወስ ንብዙሓት ንፁሓት ሰባት ብዘይ ሓደ ምክንያት ዝቐትል ኣባል ቤተ ክርስትያን ክኸውን ኣይኽእልን እዩ። ከምዞም ዝኣመሰልዎ ኣብ መኣዲ ክርስቶስ ክሳተፉ እንከለዉ ምርኻስ መኣዲ ክርስቶስ እዩ። ልብሰ መርዓ ኣብዚ ምሳሌ ዘስምዖ ዕዱም መርዓ ዝሓለፈ ሂወቱ ብዘይገድስ ግን ኣብዚ እዋን ንክርስቶስ ለቢሱ ዘሎ እዩ ዘመልክት። ከምዚ ዝኣመሰለ ሰብ ብጥምቀት ከምኡ ብካልእ ምስጢራት ገይሩ ኣብ መኣዲ ክርስቶስ ዝሳተፍ እሞ ኣብ እምነትን ትምህርትን ክርስቶስ ዝዓቢ እዩ። እዚ ኣብ ህይወቱ ቀስ ብቐስ እናዓበየ ዝኸይድ እዩ። ስለዝተዓደምና ክነመስግን ይግባእ። መጀመርያ ነዚ ኩሉ ዝሰማዕናዩ ኣብ ግምት ብምእታው ክንገብሮ ዝግብአና ነቲ ኣብ መኣዲ መርዓ ንዝዓደመና ኣምላኽ ምምስጋን እዩ። ፍልጠትን ተመክሮ ናብ ኣምላኽ በቲ ኢየሱስ ክርስቶስ ዘሰምሐረና እሞ ዝተዋህበና እምነት ኣባላት ቤተ ክርስትያን ብምዃንና ዘረኸብናዮ እቲ ዝበለፀን ዝዓበየን ህያብ ኣብ ህይወትና እዩ። እዚ እንተዘይኮነ ዝስምዓና ዘሎ ንኣምላኽ ዝበለፀን ዝዓምቆን ረድኢት ኢየሱስ ንኣና እንታይ ምዃኑ ናብ ህይወትና ዘምፅኦ ትርጉምን ሓጎስን ክርድኣና ክንልምኖ ኣለና። ካልኣይ ክነሰንትኖ ዘለና ኣብ መርዓ ካብ ተዓደምና ልብሲ መርዓና ክሳብ ክንደይ ፅሩእ እዩ ዘሎ ክንርኢ ኣለና። ክሳብ ክንደይ እየ ንርእሰይ ኣብ ፍቕርን ኣገልግሎትን ንኢየሱስን ንህዝቡን ኣወፍየ ዘለኹ። ክሳብ ክንደይ ኢና ፅሩያት ኣባላት ቁምስናና ክንበሃል ንኽእል። ክሳብ ክንደይ ኢና ሓቀኛ ምስክርነት ንኩሉ እምነትናን ትምህርቲ ቤተ ክርስትያናን ኣብ ውሽጥናን ኣብ ደገ ማሕበርን እንምስክሮ። ኣብ ርእስና ጠሚትና መርሚርና ሕልናና እናርኤና ክሳብ ክንደይ እየ ኣብ ጠባየይን ተግባራተይን ምስ ትምህርቲ ወንጌል ዝፃርር ደፊረ ዝገብር ዘለኹ ኢልና ክንሓትት ይግባአና። ኣብ ቁኑዕ ሕልና ተመርኩስና ንልብሲ መርዓይ ቀፂለ ዶ ክክደኖ እኽእል እየ ወይስ ኣብ ሓሶት እየ ዝነብር ዘለኹ። ሳልሳይ ሓደ ክንርስዖ ዘይብልና ነገር ኣባላት ቤተ ክርስትያን ስለ ዝኾንና ክንገብሮ ዝግባአና ነገራትን ምስክርነትን ከምኡ ሕድገት ሓጢኣት ካብ ኣምላኽ ማሕበር ክርስቶስን ክንቅበል ኩሉ ግዜ ክፉት እዩ። ንዕድሚ ኣምላኽ ኣብና ኣብ ካሊእ ኣብዝሃውተትናሉ ሓንትስ ክንምለስ ንድለ እምበር ኣፍ ደገ ምሕረት ኣምላኽ ካባና ርሑቕ ኣይኮነን። ናይ ሎሚ ሰንበት ነባባትና እምበኣር ኣምላኽ ንኣና ኢሉ ዘሰናድዎ ዝተፈላለየ ፅቡቅ ነገራት ከም ዘሎ የዘኻኽረና። ነብሲ ወከፍና ዝሓለፈ ተግባራትና ብዘይገድስ ሓደ ዓይነት መፀዋዕታ ኣብ መኣዲ ኣምላኽ ክነቕርብ ተዋሂብና ኣሎ። እንትኾነ ያ መጀመርያ ንመፀዋዕቲ ኣምላኽ መልሲ ስለ ዝሃብናሉ ንነገራት ከም ጉንዖት ክንርእዮም የብልናን። ኣብ ርእስና ክንተኣማምን ሓንቲ ዋሕስ የብልናን። ንርእስና እናጠፋፋእና ከም ንፉዓትን እሙናትን ካቶሊካውያን ሓሲብና ነቲ ብላዕሊ ላዕሊ ጥራሕ ዝርአ ሓቂ ዘይብሉ ህይወትና ኣሚንና ክንዓግብ የብልናን። ኣብ ገለ እዋን ብስም ሰንበት ቤተ ክርስትያን ከድና ብስም ግቡእ ቤተ ክርስትያን ፈፀምና ዋሕስ ሒዝና ኣለና ማለት ኣይኮነን። ንብዙሓት ግዳማዊ ህወቶም ጥራሕ ዓርዮም ብውሽጦም ግን ግዙኣት ሰይጣን ዝኾኑ ኣለዉ። ስለዚ ሎሚ ኣብ ውሽጥና ኣቴና ሕልናና ክነንፅሕ እሞ ሓቀኛ ልብሰ መርዓ ለቢስና ኣብ መኣዲ ኣምላኽ ክንቀርብ ኣለና። ንርእስና ክነጠፋፊእ ከሎና እንኸስር ንሕና ኢና፣ ኣምላኽ ኣይኮነን ዝኸስር። ስለዚ ንልብሲ መርዓና ብንፅሕናን ብዘይ ምንቅብን ሒዝና ክንክኽእል ክንፅሊ እሙናት ኣርድእቲ ኮይና ንዝሰማዕናዮን ዝተማሃርናዮን ቃል እምነትና ፈፀምቲ ክንከውን ይግባአና። ንዓሚቕ እምነትን ፍቕርን ክወሃበና ከምኡ ዝበለ መንፈስ ኣገልግሎትን ሓላፍነት ዝመልኡ ኣብ ማሕበር ክህልወና ክንፅሊ ይግባአና። ንዓዳማ ኣምላኽ ዕድሚኡ ኣኽቢርና መፅእ ኣለኹ ንኩሉ ድኻማተይ ሓጢኣተይ ሕደገለይ ንበሎ ንኡ ከዓ የብቅዓና። ኣባ ንጉሴ ፍስሐ።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ኣብ ዘካፈልዎ ኣስተንትኖ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ዶግማዊ ቅዋም ብዛዕባ መስዋእቲ ቅዳሴ ዝዛረብ ሰነድ ቅዱስ ጉባኤ ኣስተምሂሮም። ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርቲ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብፍላይ ከዓ ብዛዕባ ጉባኤያዊ ቅዋም ቅዱስ ጉባኤ ብዛዕባ ስርዓተ ሊጡርግያና እንገብሮ ዘሎና ትምህርትና ንቐጽል። ቅዱስ ኣጎስጢኖስ ነቶም ሓደስቲ ተጠምቁ ብዛዕባ ምስጢረ ስጋ ክርስቶስ ክገልጸሎም ምስ ደለየ ነቲ ኣብዚ ጉባኤና ዝሰማዕናዮ ቅዱስ ጳውሎስ ሕጂ ንስኻትኩም ሰብነት ክርስቶስን ኣካላት ክርስቶስን ኢኹም ዝበሎ ጥቕሲ ወሰደ። ኣስዕብ ኣቢሉ ድማ እቲ ትቕበልዎ ናይ ገዛ ርእስኹም ምስጢር እውን እዩ፣ ነቲ ዝኾንናዮ ድማ ኣሜን ክንብል ንምልሰሉ። እዚ መልሲ እዚ ድማ ከም ክታም እዩ፣ ሰብነት ክርስቶስ ኢኻትኩም ተባሂልና ኣሎና። ንስኻትኩም ከዓ ኣሜን ትብሉ ኣለኹም። እምበኣርከስ ኣሜንኩም ሓቂ ምእንቲ ክኸውንሲ ኣካላት ክርስቶስ ኩኑ፣ ከምቲ እትርእይዎ ኩኑ፣ ነቲ ዝኾንኩምዎ ኸዓ ተቐበልዎ በሎም። ነቲ ናይ መወዳእታ ድራር ጐይታ ድሕሪ ምዝካር እቲ ጉባኤያዊ ቅዋም ብቐጥታ ብዛዕባ ቅዱስ ቁርባን ብኸምዚ ዓይነት ቃላት ቅዱስ ኣጐስጢኖስ ይዛረበና። ንክርስትያን ምእመናን ኣብ ማኣዲ ጐይታ ምስታፍ ክብሃልን ከሎ ብቓል ኣምላኽ ምምሃርን ምምጋብን ንኣምላኽ ድማ ምስጋና ምቕራብ እዩ። ብቓሉን ብቅዱስ ቁርባንን ንዓኡ ብምቕባል ኢና ነቲ እንቐበሎ እንኸውን። ኣብ የማን ኣቦ ተቐሚጡ ዘሎ ናይቲ ርእሲ ዝኾነ ናይ ዝተንሰአ ክርስቶስ ኣካል ንኸውን። ንሱ ኣብ ሰማይ ቦታ የዳልወልና ኣሎ። ስለዚ ቅዱስ ቁርባን ምስጢር ናይታ እትመጽእ መንግስቲ እዩ። ክሳብ መወዳእታ ኣምላኽ ኣብ ኩሉን ብዅሉን ዝኾነላ ቅድስቲ ዕለት ናብ ሰማያዊት ሃገርና ዝመርሓና ናይ ጉዕዞና ስንቂ እዩ። ሊጡርግያዊ ጉባኤ ምእመናን ነቲ መስዋዕቲ ብኢድ ካህን ጥራይ ዘይኮነስ ምስኡ ብምዃኑ እውን የቕርቡ። በዛ ኣረኣያ እዚ ቅዱስ ቁርባን ስርዓት መንፈሳዊ መስዋዕቲ ናይ ክርስትያን ምእመናን እዩ። ምስ ኣምላኽን ኣብ ነንሕድሕድናን ናብ ሓድነት ዝመርሕ መንገዲ እዩ። ኣባኡ ብምስታፍን ገዛ ርእሶም ብምቕራብን ብክርስቶስ እቲ ማእከላይ ኣቢሎም ዕለት ዕለት ምስ ኣምላኽን ኣብ ንሓድሕዶምን ናብ ዝያዳ ፍጹም ሓድነት ክሰሓቡ ኣለዎም። ስለዚ ቅዱስ ቁርባን ኣብ ክርስቶስ ብምጽምባር ነቲ ብነፃ ውህበት ርእሱ ዘወፊ ኣገባብ ኣነባብራ ናይ ጐይታና የሱስ ክርስቶስ ክንስዕብ ይምህረና። እዚ ውህበት እዚ ንዓለምናን ንማሕበረሰብናን ንስድራ ቤትናን ንልብናን ዘዳኽሙ ሓይልታት ምክፍፋልን ሓያል ፈውሲ ብምሃብ ናብ ሓድነት ይስሕበና። ፍቁራት ኣሕዋትን ኣሓትን ኣብ ቅዱስ ቁርባን ክንሳተፍ ከሎና ቃል ኣምላኽ ክንሰምዕን ካብ ማኣዲ ጐይታ ክንምገብን ተዓዲምና ኣሎና። ኣባኡ ድማ ኢየሱስ ክርስቶስ ገዛ ርእሱ ናብ ኣቦ የቕርብ። እዘን ክልተ ኽፋላት ቅዳሴ ማለት ሊጡርግያዊ ክፍሊ ቃል ኣምላኽን ኣኰቴተ ቁርባንን ንሓድሕዱ ኣጸቢቑ ስለ ዝተኣሳሰር ሓደ ናይ ኣምልኾ ተግባር ጥራዩ ዘቕውም። ብዛዕባ ቃል ኣምላኽ ብዝምልከት ብዛዕባ ቅዱሳት ጽሑፋት ኣእምሮኣዊ ፍልጠት ምጥራይ ጥራይ ዘይኮነስ ነቲ ኣምላኽ ንዅላትናን ንነፍሲ ወከፍ ውልቀ ሰብን ብሓንሳብ ዝዛረበሉ ሕያውን ንጡፍን ቃል ምቕባል ከም ምዃኑ ምዝካር ኣገዳሲ እዩ። እዚ ቃል እዚ ምስ ቅዱስ ቁርባን ይምግበናን ይድግፈናን። ካብ ውድቀት ኃጢአት ናብ ሓድሽ ሕይወት ክርስቶስ ይመርሓና። ቅዱስ ቁርባን ንቅዱሳት ጽሑፋት ንኽንርዳእ ኣእምሮና ይኸፍተልና። ልክዕ ከምቲ ቅዱሳት ጽሑፋት ብግዲኡ ንምስጢር ቅዱስ ቁርባን ከም ዘብርህዎን ዝገልጽዎን ድማ እዩ። ካልኣይ ጉባኤ ቫቲካን ኣብ ማኣዲ ቃል ኣምላኽ ዝያዳ ሃብታም መግቢ ምእንቲ ክወሃበና መዝገብ ቅዱስ መጽሓፍ ብብዝሒ ክንበብ ድማ ጻውዒት ኣቕረበ። እቲ ናይ ስርዓተ ሊጡርግያ ተሓድሶ ነዚ ልመና እዚ ናብ መዝገብ ማለት ንነፍሲ ወከፍ ናይ መስዋዕቲ ቅዳሴ ስርዓታት ዝኸውን ቅዱስ መጽሓፋዊ ንባብ ዘቕርብ መዝገብ እውን ኣቕሪቡልና ይርከብ። እዚ ሃብቲ እዚ ካብቲ ንተኣማንነት ትውፊትን ንሕጋዊ ምዕባለን ክፉት ብምዃንን ዘጣምር ካብ ጽሩይ ምንጪ ህያው ትውፊት ቤተ ክርስቲያን ዝርከብ እዩ። ኣብ መኽፈቲ ምዕራፍ 2 ናይቲ ብዛዕባ መስዋዕቲ ቅዳሴ ዝዛረብ ጉባኤያዊ ቅዋም ነቲ ኣበው ቤተ ክርስቲያን ናባና ዝውሕዝ ዓብዪ ውሕዝ ናይ ቅዱስ ትውፊት ብምጥቃስ እተኣልመ እዩ። ኣብ ናይ መወዳእታ ድራር በታ ዝተታሕዘላ ለይቲ መድሓኒና ኢየሱስ ክርስቶስ መስዋዕቲ ቅዱስ ቁርባን ምስጢረ ስጋውን ደሙን ሰርዐ። ነዚ ዝገበረ ድማ ንመስዋዕቲ መስቀል ክሳብ ዳግም ዝምለስ ንዘመናት ንምቕጻል ከምኡ ድማ ነታ ፍቅርቲ መርዓቱ ዝኾነት ቤተ ክርስቲያን መዘከርታ ሞቱን ትንሣኤኡን ብሕድሪ ምእንቲ ክህባ እዩ። ቅዱስ ቁርባን ምልክት ሓድነትን ማእሰር ልግሲ ክርስቶስን ዝጽምበለሉ በዓለ ፋሲካ እዩ። ናእምሮና ድማ ብጸጋ ዝመልእ እዩ። ንናይ መጻኢ ክብሪ ድማ ብተስፋ ክንጸባበዮ ዝተዋህበና ምልክት እዩ። ዝኸበርኩም ኣሕዋትን ኣሓትን ካብዚ ምንጪ መለኮታዊ ሕይወት ብእምነት ንምቕባል በቲ እንሰርዖ ዘሎና ምስጢር ከዓ ክንልወጥ ንፍቀደሉ።
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነጽባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
3: ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።